ሆይ ሰው እንዴት ይዋሻል ሆይ አመጣለሁ ብሎ ሆይ ሰው እንዴት ይዋሻል ሆይ ማበልን ኮራንተነ ሆይ መደሪያ በላሻ

የንድር ሰው ወደ ላታ ይመላለሳል ልቋትም ማታ በጀተ ከዚያን ይሻገራላሁም በጀት ይቀራል አንዱም መቃብር ነው ገዙም መቃብር ነው አንዱም ይሄ ነው የማዝ ነው የሰውን ነገር ወዲያ ትቶ ያላትን ነገር ተመልክቶ ትሬ ቆርጥሞ አፈቶ

0: ትጠቃል ወደ ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ፈራፋከ ክራፊ ድረቀጭን እንደሰሳ ለባሙሉ እንዳልበሳ የተስፈራፈው በተመንጃው ፍት ሰው የማያልፈው ፍራፌ ጦር አለቃ በጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ለባሙሉ እንዳልበሳ ሬቱ ፈራ ሆምጫጫው ፈራ በለው በለው ሲል ቶማትሮ ገዳይ ያገሩን ጣላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጣላት ፈራፋከ ክራፍ ወንደለኝ በቃ ከራ ፈራ

ዘመን ሰው አያውቅ መላ በጣም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ

የጌታችንን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቀን ሲቆጣ ክሁሰው ማታ ለግብር መልካም ሰው ቀን ሲቆጣ ክሁሰው

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድግራን ስታ በልንካ ብትለኝ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው

ሞቼ ተቀብሬ በቃልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ወገኔ በሹሜ ታዘዘ ወገኔ ናፈራታል በሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ

አውቃለሁ መርምሬ አይምሩ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ